ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ዕለት 16 መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ንተሳተፍቲ ናይቲ ብናይ ቅድስቲ መንበር ብዛዕባ ጉዳያት ኣዋጅ ቅድስና ዝሓልል ዓለዋይ ቤት ጽሕፈት እተወደበ ዓውደ ጉባኤ ተቐቢሎም ቃለ ማዕዳን ከም ዝለገሱን ርእሰ ሊቃነ ጳጳሳት ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ከም ዘካፈሉን ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት 16 መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮ እታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዋ ሓርነት ኣብ ጸጋ ዘርእስታ መጽሓፍ ብቋንቋ እንግሊዘይና ተተርጒማ ከም እተዘርግሐት ብፁእ ሊቀ ጳጳሳት ጋላገር ኣብ መበል 70 ሓፈሻዊ ጉባኤ ኣህጉራዊ ተቕዋም ኣቶሚካዊ ጸዓት ተረኺቦም ዘካፈልዎ መደረ ጥንታዊ ብራና ናይ ኣኩልያ ቅዱስ መጽሓፍ ኣብ ሃገረ ቫቲካን ምርኢት ከም ዝተገብረሉ ካቶሊካውያንን ኦርቶዶክሳውያንን ብሕብረት ናብ ገዳማት ደብረ ኣቶስ መንፈሳዊ ንግደት ከም ዘካየዱ ኣብ ዝምልከቱ ቀንዳ ርስታ ዘተኰረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 16 መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ ፍስሓን ተስፋን ዘርእስቱ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ደቂ ሰባት ዘሎ ሕድሕዳዊ ምትእስሳር ኣፍልጦ መሃብን ዝሓሸት ዓለም ንምህናፅን ዕላማ ብምግባር ኣብዚ ዘመን እዚ ንዘሎ ማሕበራውን ፖለቲካውን ውጥናት ብማዕቀን ክብሪ ሰብኣዊ ኣካልነት ተመርኲስና ንኽንግምግም ብኸመይ ከም ዝብድሃ ና ኣጉልሑ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካየድዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ካልኣይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ብዛዕባ ሰብኣዊ ማሕበረሰብ ትምህርተ ክርስቶስ ኣካፊሎም ፍስሓን ተስፋን ነቲ ኣብ መንጎ ሰባትን ኣብ ንሓድሕዶምን እናወሰኸ ዝኸይድ ዘሎ ምትሕውዋስ ከም ሓደ ካብቲ ጐሊሑ ዝረአ መዳያት ዘመናዊ ዓለም ምዃኑ የጉልሕ። ይኹን እምበር ርእሰ ሊቃነ ጳጳሳት ኣብ ኣስተምህሮኦም ከም ዝገለጽዎ እዚ ኣብ ዓሚቕ ደረጃ ናይቲ ኣብ መንጎ ደቂ ሰባት ዘሎ ሕብረት ክፍጸም ከም ዘለዎ እውን ሓበሩ። ነዚ ድማ ንምሉእ ሰብኣዊ ክብሪ ናይ ሰብኣዊ ኣካልነት ኣድላይ ምዃኑ የስተምህሩ። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን ብሩኽ መዓልቲ እንቋዕ ደሓን መጻእኩም። ጉባኤያዊ ቅዋም ፍስሓን ተስፋን ነታ ኻልአይቲ ምዕራፉ ንሰብኣዊ ማሕበረሰብ ብምውፋይ እቲ እናወሰኸ ዝኸይድ ዘሎ ምትሕውዋስ ናይ ደቂ ሰባት ኣብ ንሓድሕዶም ዝምርኰሱን ከም ሓደ ካብቲ ጐሊሑ ዝረአ መዳያት ዘመናዊ ዓለም ምዃኑን ጌርና ክርእዮ ይዕድመና። እዚ ሓቂ እዚ ግን ኣብ ዓሚቕ ደረጃ ናይቲ ኣብ መንጎ ደቂ ሰባት ዘሎ ሕብረት ክፍጸም ኣለዎ። ነዚ ድማ ንምሉእ መንፈሳዊ ክብሪ ሰብኣዊ ኣካልነት ኣድላይ እዩ። እዚ መግለጺታት እዚ ኣብዚ ግዜና ዝያዳ ህጹጽነት ዝረኸበ መግለጺ እዩ። በቲ ሓደ ሸነኽ ቴክኖሎጂያዊ ምዕባለ ምስፍሕፋሕ መራኸቢ ብዙሓንን ማሕበራዊ መራኸቢታትን ከምኡውን እናወሰኸ ዝኸይድ ዘሎ ኣጠቓቕማ ሰብ ዝሰርሖ ኣስተውዕሎትን ሓደስቲ ኣጋጣሚታት ይኸፍት ኣሎ። ዕንቅፋታት ይኣልን ንርሕቀት ድማ ድልድላት ይፈጥር ኣሎ። በቲ ኻልእ ሸነኽ ግን ርክባት እናነከየ ይኸይድ ኣሎ። ዝያዳ ምናባዊ ምዃን ድማ ንሕልና ወዲ ሰብ ጥራይ ዝኾነ ውሳኔ ኣሌጎሪዝም ናብ ናይ መሃብ ልምዲ የእትወና ኣሎ። ማሕበራዊ ርክባት ሓቀኛ ትሕዝቶን ውልቃዊ ዕምቆትን ከም ዘለዎ ምርግጋጽ ኣብዚ መዳይ እዚ ክርስትያናዊ ማሕበረሰብ ክህቦ ዝደሊ ኣበርክቶ እዩ። ካልኣይ ጉባኤ ቫቲካን ካብቲ ዅሎም ደቂ ሰባት ሓንቲ ስድራ ቤት ከቕሙን ንሓድሕዶም ከዓ ብመንፈስ ሕውነት ክተኣሳሰሩን ዝደልየሉ ናይ ፍጥረት መደብ መለክዒታትን ብርታዕን ክንረክብ ይዕድመና።
በዚ ምኽንያት እዚ ኸዓ እዩ ፍቕሪ ኣምላኽን ብጻይን እታ ቐዳመይትን ዓባይን ትእዛዝ እያ። እዚ ድማ ብክርስቶስ ምሉእ ብምሉእ ግሉፅን ፍጹምን ምልኣት ረኸበ። ፍጽምና ደቂ ሰባትን ምዕባለ ሕብረተሰብን ኣብ ንሓድሕዱ ኣጸቢቑ ዝምርኮስ ጌርካ ክርአ ኣለዎ። ደቂ ሰባት ምስ ንሓድሕዶም ምቅላስ ወይ ምፍልላይ ትርጉም ዘይብሉ ተግባር ማለት እዩ። ታሪኽ እንተላይ ናይ ቀረባ ታሪኽ እውን ከይተረፈ ነዚ ሓቂ እዚ ብንጹር የረጋግጽ። ስለዚ ከምቲ ኣበው ካልኣይ ጉባኤ ቫቲካን ዝገለጽዎ ርእሰ ነገርን ሸቶን ኩሉ ማሕበራዊ ትካላትን ብግዲኡን ብተፈጥሮኡን ምሉእ ብምሉእ ማሕበራዊ ህይወት ዘድልዮ ሰብኣዊ ኣካል እዩ ዕላማ ክኸውን ዘለዎ። ነዚ ካብ ምድግጋም ድማ ከቶ ክንደክም የብልናን። ካብዚ ኣረኣእያ ዝተበጊሱ ፍስሓን ተስፋን ኣብ ዓለም ዘለዉ በበይኖም ዝዓይነቶም ሰባትን ህዝብታትን ከም ሓደጋ ወይ ስግኣት ዘይኮነስ ከም ምንጪ ብልጽግናን ዕቤትን ጌርካ ክረኣዩ ከም ዘለዎም ኣረጋጊጹ። ሓደ ሓደ ግዜ እዚ ናብ ዓመፃ ዝቕየር ግጭት ውፅኢት ሓይሊ ሓጢኣትን ኣብ ኩሉ ደረጃታት ንኣተሓሳስባን ተግባርን ዘረሓሕቕ መንገዲ እዩ። እዚ ኸዓ ዕንወትን ሞትን የምጽእ እዩ። ከምቲ ኣብ መንጎ ተፈላለዩ ተቕዋማትን ደቂ ሰባትን ዝረአ ኣብ ንሓድሕድና ዘሎ ምክፍፋል ከምኡውን ንሓልዮት ብዝያዳ ክፉታት ክንከውን ኣለና። ኣብዚ ነጥቢ እዚ ጉስነታዊ ቅዋም ብዛዕባ ሓባራዊ ረብሓ ሓጺር መግለጺ ይህብ። እዚ ድማ ድምር እቲ ማሕበራዊ ጉጅለታትን ውልቀ ሰባትን ኣባላቶምን ብተዛማዲ ምሉእን ድልውን ናይ ገዛ ርእሶም ዕግበት ንኽረኽቡ ብዘኽእሎም ኩነታት ከም ዝቖመ ይዝክር። ኣብ ርእሲ እዚ እውን ኣብ መንጎ ህዝብታት ዘሎ ምትሕውዋስ ኣፍልጦ ብምሃብ ነፍሲ ወከፍ ማሕበራዊ ጉጅለ ድሌትን ሕጋዊ ባህግታትን ናይ ካልኦት ጉጅለታትን ሕሉፍ ሓሊፉ እውን ንሓፈሻዊ ድሕንነት ናይ ምላእ ሰብኣዊ ስድራ ቤት ኣብ ግምት ከእቱ ኣለዎ ይብል። ካብዚ መሰረታዊ ሓሳብ እዚ ብምብጋስ ኣበውዚ ጉባኤ ገለ ግብራውን ፍሉይን ህጹፅን ሳዕቤናት ይገልጹ። ብቐዳምነት ንሰብኣዊ ኣካል ምኽባር ፍስሓን ተስፋን ኣስዒቡ ከምዚ ይብል፣ ንህይወት ዝጻረር ዝኾነ ይኹን ነገር ከም ሓደ ዓይነት ቅትለት ማለት ከም ጃምላዊ ቅትለት፣ ምንጻል ጥንሲ፣ ኤውትናዝያ ወይ ደይ መደይልካ ዝግበር ርእስኻ ምጥፋእ ንፍጽምና ሰብኣዊ ኣካል ዝጥሕስ ዝኾነ ይኹን ነገር ከም ካብ ኣካላት ወዲ ሰብ ምቑራጽ ወይ ኣብ ኣእምሮ ወዲ ሰብ ዝወርድ ስቓይ ምፍቃድ ንባዕሉ ነዚ ዅሉ ከጋድዶ እዩ ዝርከብ ዘሎ። ንሰብኣዊ ክብሪ ዝጸርፍ ዝኾነ ይኹን ነገር ከም ትሕተ ሰብኣዊ መነባብሮ ብሃውሪ ዝግበር ማእሰርቲ፣ ስደት፣ ባርነት፣ ምንዝርና፣ ዕዳጋ ደቂ ኣንስትዮን ቈልዑን ሕፃናትን ከምኡውን ደቂ ተባዕትዮ ናፃን ሓላፍነት ዝስምዖምን ሰባት ዘይኮነስ ከም መሳርሒ መኽሰብ ጥራይ ዝቖጽር ዘሕፍር ኩነታት ስራሕ፣ እዚ ዅሉ ነገራትን ካልኦትን ብሓቂ ውርደት እዩ። ካልኣይ ሳዕቤን መሰረታዊ ማዕርነት ኩሎም ደቂ ሰባት፣ እዚ ድማ ማሕበራዊ ፍትሒ ዝሓትት እዩ። እቲ ሰነድ ከምዚ ይብል፣ ኣብ ጾታ፣ ዓሌት፣ ሕብሪ፣ ማሕበራዊ ኩነታት፣ ቋንቋ ወይ ሃይማኖት እተመስረተ ዝኾነ ይኹን ዓይነት ኣድልዎ ማሕበራዊ ይኹን ባህላዊ ብዘየገድስ ምስ ዕላማ ኣምላኽ ዝጻረር ኮይኑ ክስገርን ክጠፍእን ኣለዎ። ኣብ መወዳእታ ኣበው ካልኣይ ጉባኤ ቫቲካን ነቲ ናይ ውልቀ ሰባት ኣተሓሳስባ ክንሰግሮን ናይ ሓላፍነትን ተሳትፎን ኣረኣእያ ክንሕዝ ይምሕፀኑና። ክቡራት ኣሕዋትን ኣሓትን፣ እዚ ንደቂ ሰብ ከም ማሕበረ ሰባት ዝገልጽ ራእይ ካልኣይ ጉባኤ ቫቲካን ዝሓድገልና ክቡር ውርሻ እዩ። ንዅላትና ኣብ ውልቃውን ማሕበረ ሰብኣውን ምስትውዓል ንኽንሳተፍ ይሕግዘና። በዚ ኸምዚ ድማ ኣብ ማዕቀናት ክብሪ ሰብኣዊ ኣካልነት፣ ማሕበራዊ ፍትሕን ናጻ ተሳትፎን ኣብ ምህናጽ፣ ኣብ ማሕበራዊ ረብሓ ተመርኲስና ድማ ነዚ ኣብ ግዜና ዘሎ ማሕበራውን ፖለቲካውን ውጥናት ብሓላፍነት ክንግምግሞ ንኽእል ኢና። ንመጻኢ ሰብኣውነት ነፍሲ ወከፍ ወዲ ሰብ ምስ ኣምላኽን ምስ ኣሕዋቱን ኣሓቱን ኣብ ምትሕብባር ዝያዳ ሰብኣውነት ዝመላእ ዓለም ንምህናጽ ኣብ ዘለና ቈራጽነት እተመርኰሰ ድማ እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘሰናደውዋ ሓዳስ መጽሓፍ ሓርነት ኣብ ትሕቲ ጸጋ ዘርእስታ ብቋንቋ እንግሊዝ ተሓቲማ ኣብ ከብሒ ቤተ መጻሕፍቲ ድማ ተዘርጊሓ ትርከብ ኣላ። እዛ መጽሓፍ ድማ ብዛዕባ ውርሻ ቅዱስ ኣጐስጢኖስን ንመንፈሳውነቶም ዝቐረጸ ሓሳባቱን ዝሓዘት ኮይና ትርከብ ኣላ። እዛ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዘዳለውዋ ሓርነት ኣብ ትሕቲ ጸጋ ኣስተንትኖታት ብዛዕባ እቲ ዘዕበየኒ መንፈሳዊ ትውፊት ዘርእስታ ሓዳስ መጽሓፍ ትማል ሰሉስ ዕለት 15 መስከረም ኣብ ሕቡራት መንግስታት ኣሜሪካ፣ ብሪጣንያ፣ ኣውስትራልያ ከምኡውን ኣብ መላእ ኮመንዌልዝ ተዘርጊሓ ትርከብ ኣላ።
حرنت ابتحت تسقا نتي قدوس ابونا بزعبا ورشاتات قدوس اغوستينوسن منفساونتون نعلم زلو راين زقرصه حسابات زت امرت مصحفيا ذا مصحف زيا كاب حدا ود محبر كهنات قدوس اغوستينوس كوينوم ناي مجمرتار سليقان باباسات زخونو ابو زترخبت بمخانا نعمببتي قوانقوا انجليز فلويا قداسنت اللوا ዝድማ ካብቶም ቋንቋ ዲኦም እንግሊዘኛ ዝኾኑ ናይ መጀመርታ ርእሰ ሊቃነ ጳጳሳት ውን ብምዃና ፍሉይ ኣስተውዕሎቶም ኣረኣእዮምን እተብርህ እያ ብመሰረት እቲ ብፔንግዊን ራንደም ሃውስ ዝተዋህበ ጋዜጣዊ መግለጺ ከም ዘመልክቶ ካብቲ ክቡር ኣባ ሮበርት ፕሬቮስ ጠቕላል ሓለቓ ማሕበር ካህናት ኣጎስጢኖሳውያን ኣብ ዝነበሩሉ እዋን ዘካፈልዎ መደረታትን ስብከታትን ብሕታዊ ጽሑፋትን ዝሓዘት ኮይና ብድሕርቲ ምንኩስናዊ ጸዋዕቶኦም ዘሎ ኣመክንዮት እትገልጽ ውን እያ ናይ መጻኢ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንኣንበብቲ እዛ መጽሓፍ ኣብ ሰደቓ ኮፍ ኢሎም ደድሕርቲ ብዕለት 11 መስከረም 201 ዝማዕበለ ፖለቲካዊ ስነ ሓሳባትን ቤተ ክርስቲያን ንድኽነትን ግጭታትን ንሰብኣዊ መሰላትን እትህቦ ምላሽ ከስተንትኑ ይዕድሙ ርእሰ ሊቃነ ጳጳሳት ልዮን ካብቲ መንፈሳዊ ኣቦኦም ዝኾነ ቅዱስ ኣጎስጢኖስ ኣብ ዝሓደጎም ጽሑፋት ተመርኪሶም ኣብ ማሕበረሰብን ምትሕብባርን ኣገልግሎት እቶም እተገለሉ ሰባትን እተመስረተ ናይ ህይወት ራእይ ይገልጹ ክብል እቲ ጋዜጣዊ መግለጺ ወሲኹ የመላኽት እዛ ብቋንቋ እንግሊዝ እተዳለወት ሓርነት ኣብ ትሕቲ ጸጋ ዘርስታ መጽሓፍ ኣብ ሕቡራት መንግስታት ኣሜሪካ በቲ ናይ ፐንግዊን ራንደም ሃውስ ዝተሰምየ ክርስትያናዊ ናይ ሕትመት ጉጅለ ዘካይዶ ቤት ማሕተም ኢማጅ ቡክስ ተሓቲም ኣላ ኣብ ብሪጣንያን ኣውስትራልያን ድማ እዛ መጽሓፍ በቲ ኣብ ፐንግዊን ራንደም ሃውስ ሕቡራት መንግስታት እተሓትመት ኮይና ትርከብ በቲ በኽሪ ቋንቋ ጣልያን እተሰናደወ ድማ ብቤት ማሕተም ሃገረ ቫቲካን ሊበሪ ሶቶላ ግራስያ ብዝብል ኣርእስቲ ኣቐዲማ ተሓቲማ ዝነበረት እያ እቲ ሕታም ናይ ድምፂ መጽሓፍ ድማ በቲ ናይ ኤሚ ሽልማት ተዓዋቲ ዝኾነ ኮሜድያንን ውፉይ ካቶሊካውን ስቲቨን ኮልበርት ብዘንበቦ ናይ መኽፈቲ ድምፅን ስብከታትን መደረታትን ቅዱስነቶም ዝሓዘ ክትከውን እንከላ እቲ ቀንዲ ጽሑፍ ከዓ በቲ ሽልማት ዝረኸበ ተራኽን ናይ ግጥሚ ሕጹይ ዝኾነ ስኮት ብሪክ ዝተተረኸት ኮይና ቀሪባ ኣላ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁዕ ሊቀ ጳጳሳት ፖል ሪቻርድ ጋላገር ኣብ መበል 70 ሓፈሻዊ ጉባኤ ኣህጉራዊ ተቋም ኣቶሚካዊ ፀዓት ኣብ ዘካፈልዎ መደረ ካብቲ ምስኡ ዘይፍለ ግዴታታትን ሓላፍነታትን ንኒኩለሳዊ ቴክኖሎጂ ብተሓታትነት ክንጥቀመሉ ጻውዒት ኣቕሪቦም ብፁዕ ሊቀ ጳጳሳት ፖል ሪቻርድ ጋላገር ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብዕለት 15 መስከረም ኣብ መበል 70 ሓፈሻዊ ጉባኤ ኣህጉራዊ ተቋም ኣቶሚካዊ ፀዓት ኣብ ዘቕረብዎ ርእይቶ ኒኩለሳዊ ቴክኖሎጂ ብሰላማዊ መንገዲ ምጥቃም ብፍላይ ከዓ እናወሰኸ ኣብ ዝኸይድ ዘሎ ጠለብ ፀዓት ንምምላእ ዝከኣል እዩ ስነ ፍልጠታዊ ምዕባለ ንረብሓ ደቂ ሰብ ብኸመይ ክውዕል ከም ዝኽእል ዝሕብር ኣገዳሲ ኣብነት ድማ እዩ ይኹን እምበር ኩሉ ሳዕ ከምኡ ኣይኮነን እዚ ሓላፍነት ዝስምዖ ኣጠቓቕማ ንኸምዚ ዝኣመሰለ መሳርሒታት ኣብ ድርድር ዘይኣቱ መብፃዕታቱን ሓላፍነትን ተሓታትነትን ከም ዝመጽእ ምዝካር ኣገዳሲ እዩ ውጥናት ምዕባለ ናብ ምውናን ኒኩለሳዊ ኣጽዋር ከም ዘየምርሕ ምርግጋጽ ኣብ ግዜ ውግእ ንመሳለጥያታት ምዕቃብ ከምኡውን ብዛዕባ ሰብ ዝሰርሖ ኣስተውዕሎት ኣብ ግብሪ ብምውዓልን ምስኡ ተተሓሓዘ ሓደጋታቱን ጥዑይ ናይ ድሕንነት ማዕቀናቱን ምፍላጥ ኣገዳሲ እዩ ክብሉ እውን ኣመልኪቶም ሊቀ ጳጳሳት ጋላገር ኣብ መደርኦም ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ዋዕላ ዘለዎም ጽቡቕ ትምኒትን ሰናይ ምንዮትን ኣብ ዘመሓላለፉሎም ከም ኒኩለሳዊ ፀዓት ዝኣመሰለ ሰፊሕ ተኽእሎ ዘለዎ ቴክኖሎጂ ብጥዑይ ስነ ምግባራዊ ስርዓታት ክምራሕ ንረብሓ ሰላማውን ሓፈሻዊ ሰብኣዊ ምዕባለን ክውዕል ከምኡ እውን ካብ ዝኾነ ይኹን ጐዳኢ ኣጠቓቕማ ክቝጠብ ኣለዎ ኣብ ዝብል እምነት ተመርኩሳ ቅድስቲ መንበር እውን ንነዊሕ እዋን ዝጸንሐ መብጽዓ ከም ዝኣተወት ኣዘኻኸሩ ጂኦፖለቲካዊ ኩውንነትን ቴክኖሎጂን እኳ እንተተቐየረ ኣረኣእያ ቅድስቲ መንበር ግን ኣይተቐየረን ሰላማዊ ኣጠቓቕማ ኣቶሚካዊ ፀዓት በቲ ነባረይ ስነ ምግባራዊ ስርዓት ክምራሕ ኣለዎ ዝብል መሰረታዊ መርገጺ እያ ሒዛ ዘላ ክብሉ እውን ኣስመሩሉ
بصوري كباب باسات غالا غير كتسيلوم نيكولاساو تكنولوجي بسلاماو من قدم تقام نعبيت حباراو ربحا كموت سيد سنفلتتاو مهزوتات غير كام تقام زلو ما قداسنا توون أقلحو يخونن بر نتقمتاتو عب ربحا نايمو عالكيدات عدلو زيبلو مخانو مرغقاس أقداسيو كبلوين أتنققو عبز مدايزي بتكنيكاوي متحببار نوطناتو عفناوي تخيلوتاتون كموون نهاجراويان تكالات بدقف زي تقوام اتوميكاو صعاتا بيلن نينيكولاساو ساينسن تكنولوجين ناي متقام كيلاتن مدلدال زلوو فلوي قده ناب قوام معبالن عب منغو هاجرات زلو فللي نمقناسن اقداس سقومتيو كبلوون تلابو ساعرتات زي تقوام نبينو اخولاي كونن دحربيلوم ليكا باباسات غالاقر مسل سلاماوي اتقاقما نيكولاساو تكنولوجي بحلافنت متقامون كابت مسوطة تحاحازة مبصعاتاتن حلافنتاتن زي فلليو لعلخولو دما نيكولاساو اصوار زي بلن حقرات زي نيكولاساو اصوار نخيوننا زاعتواو مبصعا كخبراو اللوان بلو زوم صحافي قدايات وصاي هاجر فاتيكان كم زملكتو مبل 4 عامت نايتي اب تشيرنوبيل زغاطم عنوات بمذكار بسلاماو منغدي نيكولاساو تكنولوجي متقام بفلايكانا وسخ زخير زلو طلب صعات نمملا زلو وربحاتات وترو مسحلافنتن غلوصنتن اب نيكولاساو دحننتن وحسنتن صنع قراصنتن ميزانو زحلو وكوننتن كخونالو بمبال اغلحو عبز مدايزي دحنناتن تقباراو عبيتن نيكولاساو مسالت عطات بفلاي عبعدكاو قجت هصوصن حابراو انشاقلوتيو عبزوون انتخونة اقوام قدست منبر اي تقييرن عبلعلي نيكولاساو مسالت عطات زورد مدقعتي فتسيمو كفتس اميبلون مخنياتو عبوشت انوصعن حقراو دوبات كبيد سبعون اكبابياون سعبين زلوو كند زخونة راديو اكتيف زخونة سارجي كسعب كند زخونة دمايبلو بصولي كبا باسات كمز غلصو اتي اباح غراو درجة ترأي ابز قربا غزي غلوص زخونة زيج انق معباليتات ناك كباب ياو عقبا طعنا هزبتات كموون دحننات هلوون مساين ولدوتات اب قمت بمئتاو نخلو نيكولاساو نطفتات انتلاي اب عدنا يورانيوم اتتحاحز راديو اكتيف ارغز اللووم قحافات اب موقاد حلافنات سمعون كتسالن مسن داوات كقبر ادلاي مخانو اقلحو بزونا توموسيخوم نغالا خفال نايت مدرقوم اب نيكولاساوي اندستري بزعبان نعبيز خيد زلو متقام سبز سرحو استو علوت اوفيوم تزاربو قدست منبر نزو تبقسوتات نايت تقوام نيكولاساوي صعات حنغو فايلا كمتقبلون بتنقاقه سنة مقباراو مريحنتن حلافنتن زي سمعو محدران كقبر ساوعيد كمتقرب عمل كيتوم كم ترسالي كانبا باسات ليون مبل عصر تربعتا اب تقروم سباونات زرستو عواد ملوختوم زغلصو اب هصوص كونتات راي انتنتا كوركوينا اتي تخطاتالي هصوص كونتات نعنفت من قدنا كوسن كنفقدلو نخيلينا كبلوون كم زتنققو مسكيروم بصولي كبا باسات غالاقر ام مدمدم تامدرقوم سلازي ازي تكنولوجي زي نحجين نمسعين ولدوتات سلامن دحننتن تعنان بلسقنان بحاق امين تخسفحفح نحادقاتاتو افلطو بمهاب وصيتاو سباوي معقناتن صنوعناي دحننت وحسنتن ممرحيتاتن كموون اهقراوي متحببار بمدلدال التدقفة كخوون علوو كبلو ساوعي تاقربو اتين امنتن تاريخن سنت بابن اما كلاي زمن زرخبت انتاو مزقب بحدش حتى انفاكسي ميلا بيلو هياو كوينو اللو اتا قداميتي كابتن حموشت براناتات كدوس مصحاف اكويليا ناپا باساو تقوام سن فلتاتن حبرتا سبعو فلتاتن كدست منبر قريبالا اب تاريخ منبر باتريارك اكويليا اترخبت اما كلاي زمن التصحفت برانا اب هاگر باتيكان حدش قعزو جميرا تركبالا زا قدامي تبرانا ناي امون فاكسي ميلي قدوس مصحاف زا اكويليا زا حلفة سنبت نا باباساو تقوام سنفلتتن محبر سباوي سنتمهرتن اب كاسينا بيو رابعي اب سفرا تاقلتها غرباتي كان قريبا اتي بمحبر اسكريبتوريوم فور كليانا ستودب وطن دما كساب كلتشحن سلاسان حدن عمت امهرت ابزلو جيزي نخلان التنحموش تبرانا تاتناي تعبي ايدا صحفاو برانا اندقنا نمحتام زعلم مدبات يكاي دالو اتي بخرو صحوف نايك الدوس مصحف اب مزقب كاتيدرال غوريزيا تعاقي بوزرك ابزلو يو
ካብ መበል 12 ክፍለ ዘመን ክሳብ 13 ክፍለ ዘመን ብጎቲካዊ ስርዓተ ፊደላት እተሰናደወ ብራና ኮይኑ ክሳብ መበል 10 ክፍለ ዘመን ዝቐጸለ መግለጺታት ተወሰኸ እዩ። ሓደ ካብቶም ጽነ ጽሑፋውን ባህላውን ትውፊታት መንበረ ፓትርያርክ ኣኩልያ ክሳብ ሕጂ ተዓቂቡ ዘሎ ኣገዳሲ ምስክርነት ከዓ እዩ። ታሪኻዊ ኣገዳስነት ናይ ዝብራና ካብ ሃይማኖታዊ ረብሓ ንላዕሊ ዝዝርጋሕ ድማ እዩ። ኣኩልያ ንዘመናት ኣብቲ ዞባ ዓብዪ ቤተ ክርስቲያን ዝርከባ ዝነበረን ባህላዊ ማእከልን እያ ነይራ። ፓትርያርክ ኣኩልያ ድማ ኣብ ምዕባለ ክርስትናን ባህልን ኣውሮጳ ዓብዪ ግደ ዝተጻወቱ እዮም ዝነበሩ። ውጥን ፋክሲሚለ ዝርዝር ዲጂታላዊ ቴክኖሎጂን ባህላዊ ኢደ ጥበብን ብምጽማር ንምርኢት ናይቲ በኹሪ ጥራይ ዘይኮነስ ነቲ ኣብ ምምስርሑ ተጠቕምሉ ናውትን ጥበብን እውን ኣብነታዊ ንምግባር ይጽዕር ኣሎ። እዚ ብራና እዚ ነቲ ኣብ ዝሓለፈ ዘመናት ዝዓቀቦ ጽሑፋውን ብራናውን ባህርያት ብምትሕልላፍ ብኣዝዩ ንጻሬ ዘለዎ ስእላዊ ሰነዳት ተሰናድዩ ኣሎ። እቲ እተረኽበ ዲጂታላዊ መዛግብቲ ነቲ ኣብቲ በኹሪ ጽሑፍ ዘሎ ሓበሬታ ንነዊሕ እዋን ከም ዝዕቅብ ንምርግጋጽ ድማ ዝዓለመ እዩ። ስዒቡ ድማ እቲ ዳግመ ሕትመት ናይ ዝብራና ናብ ባህላዊ ሜላታት ብምትሕልላፍ ክትግበር እዩ። ነቲ እቶም ቀዳሞት ተጠቕምሉ ናውትን ቀለምን ከምኡውን ሕብርታት ብመሰረት ታሪኻዊ ቀመር እዩ ተሰሪሑ ዝርከብ ዘሎ። እቶም ዘሰናድውዎ ውልቀ ሰባት ከዓ ነቲ ብኢድ እተገብረ ቆርበትን ብኢድ እተመስርሐ ገበርን ተጠቂሞም እዮም ዳግም ህያው ዝገብርዎ ዘለዉ። እዚ መስርሕ እዚ ብዛዕባ መበቆል እትብራና እውን ገለ ሕቶታት ኣበጊሱ ይርከብ ኣሎ። ብዛዕባ ጥብቆታቱን ገጻትን ብዝርዝር ብኤሌክትሮኒካዊ መንገዲ እተሃንጸ እቲ ዘይተለምደ ምትእስሳር መጻሕፍቲ ምስቲ ልሙድ ምዕራባውያን ዝጥቀሙሉ ዘለዉ ልማዳት ምስንዳዊ መጻሕፍትን ከም ዘይሰማማዕ ተገሊጹ ይርከብ። እዚ መዳይ እዚ ኣብ ሊቃውንቲ ስነ ብራናታት ኣበየናይን በየናይ ከባብን ከም እተዳለወ ሓድሽ መጽናዕትታት ኣለዓዒሉ ድማ ይርከብ ኣሎ። ብሉጽነት ናይቲ ብራና ግን ኣብ እተራቐቐ ስልማት ዘይኮነስ ኣብ ጽፍሒ ጽሑፋቱን ናውትን ኢደ ጥበብን እዩ ዝተመርኰሰ። እዚ ኸዓ ብዛዕባ እቲ ኣብ ማእከላይ ዘመን ዝነበረ መጽሕፍቲ ኣብ ምድላው እተወፈየ ፍልጠት ጻዕርን ጭቡጥ መዝገብ ኮይኑ ይርከብ ኣሎ።

0: ብራና ካብ ባህለ ክርስትና ጸቢቁ ዝርሕቕ ባህልታት ክትንክፍ ከም ዝኽእልን ታሪኽ ስነ ጽሑፍን ንትርጉምን ዳህሳስን ደቂ ሰባት ከም ዝምስክር ገይሮም እዮም ዝርእይዎ ዘለዉ። እቲ ናይ ሃገረ ቫቲካን ምርኢት ብተወሳኺ ገለ መዳያት ናይ ትውጥን የጉልሕ። ባህሊ ከም መሳርሒ ሓድነትን ሰላምን ክኸውን ከም ዝኽእል ድማ ይምስክር። ፍሉይ ቅዳሕ ናይቲ ብፋክሲሚለ ዝሰናዶ መጽሓፍ ድማ ኣብ ጨረታ ወሪዱ ክሽየጥ እዩ። እቲ ኣታዊ ድማ ናብቲ ኣብ ከተማ ሚላኖ ዝርከብ ቡዚ ዝተሰምየ ናይ ህፃናት ሆስፒታል ክውፈ እዩ። በዚ ኸምዚ ድማ ሓደ ኣብ ማእከላይ ዘመን እተዳለወ ቅዱስ መጽሓፋዊ ብራና ዳግም ምሕታም ምስቲ ንቈልዑን ንስድራ ቤታትን ንምግልጋል ዝግበር ጭቡጥ ኣገልግሎት ዝተኣሳሰረ ክኸውን እዩ። ንጳጳሳዊ ተቋም ስነ ትምህርቲ እዚ ተበግሶ እዚ ብዛዕባ እቲ ቀጻሊ ባህላዊ ጽልዋ ቅዱስ መጽሓፍ ንምስትንታን እውን ኣጋጣሚ ክኸፍተሉ እዩ። ቋንቋውን ምስልታቱን ንዘመናት ንባህሊ ምዕራባውያን ቅርጺ ዝሃበ ክንዲ ዝኾነ ድማ ኣብ መዓልታዊ መግለጺታትን ኣብ ስነ ጽሑፍን ስነ ጥበብን ሓባራዊ ተዘክሮ ድማ ኣሰር ሓዲጉ ዘሎ እዩ። ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሓዋርያዊ ዓቃቤ መንበር ሰሜናዊ ዓረብ ብፁዕ ኣቡነ ኣልዶ በራዲ ከምኡውን ናይ ግሪክ ካቶሊካዊት ቤተ ክርስቲያን ሜትሮፖሊሳዊ ሊቀ ጳጳሳት ኩዌትን ባቅዳድን ብፁዕ ኣቡነ ጋታስ ሓዚም ናብ ገዳማት ደብረ ኣቶስ ሓባራዊ ንግደት ኣካይዶም። እቶም ካብ ቁመናዊ ፓትርያርክ ብፁዕ ወቅዱስ ኣቡነ ቦርተሎሜዎስ ቀዳማዊ ቡራኬት ተቐበሉ ተሳተፍቲ ካብተን ኣብ ደብረ ኣቶስ ዝርከባ 20 ገዳማት ናብ 12 ገዳማት ክበጽሑ ክኢሎም። ብፁዕ ኣቡነ በራዲ ከም ዝገለጽዎ እዚ ታሪኻዊ ንግደት እዩ ዝነበረ ክብሉ ይምስክሩ። ታሪኻዊ ስለ ዝኾነ ድማ ነቲ ኣብ መንጎ ካቶሊካዊትን ኦርቶዶክሳዊትን ቤተ ክርስቲያን ኣብ ኩዌት ዘሎ ሰናይ ርክብ ዘንጸባርቕ እዩ ዝነበረ። ከምቲ ካብ ሃዋርያዊ ዕቅብና ዝወፀ ጋዜጣዊ መግለጺ ከም ዘመልከቶ ድማ ብፁዕ ኣቡነ በራዲ ነቲ ናብ ደብረ ኣቶስ ዝግበር ጉዕዞ በዚ ከምዚ ገሊፆምዎ ከም ዝተረኽቡ ኣመልኪቱ። ብፁዕ ኣቡነ በራዲ ምስ ክቡር ኣባ ሲልማን ሂፋዊ ካብ ኮካቴድራል ቅድስተ ስድራ ኩዌት፣ ክቡር ኣባ ፑጥሮስ ጋሪብ ካብ ናይ ግሪክ ካቶሊካዊት ቤተ ክርስቲያን ኩዌት፣ ሊቅ ስነ መለኮት ፔድሮ መንዶዛ ካብ ላቲናዊ ፓትርያርክ ኢየሩሳሌም፣ ፒየር ማርሎፍ ከምኡውን ንኦርቶዶክሳዊት ቤተ ክርስቲያን ወኪሎም ዝነበሩ ክቡር ኣባ ኤፍሬም ኣልቱሚ ተሳቲፎም። ኣብ ንግደቶም ድማ ብዛዕባ መንፈሳውነት ገዳማት ደብረ ኣቶስ ብቐጥታ ናይ ምርዳእ ኣጋጣሚ ከም ዝረኸቡ እቲ መግለጺ ወሲኹ የመላኽት። ፈለማ ኣብ ሲሞና ፔትራ ጸኒሖም ከዓ ኣብ ቫቶፔዲ ተቐባልነት ስለ ዝረኸቡ እቶም ልኡኻት ካብቲ ኣብ ግሪኽ ዝርከብ ሓውሲ ደሴት ቻልኪዲክ ነዊሕ ዝብራኺኦም 20 ገዳማት ናብ 12 በጽሑ። እዘን ገዳማት እዚኣተን ኣብ ትሕቲ ቁመናዊ ፓትርያርክ ቁስጥንጥንያ ዝመሓደራ እኳ እንተኾና ሳላቲ ነፍሲ ወከፍ ኣበምኔት ኣብ ውሽጢ ገዳሙ ዘለዎ ምሕደራዊ ስርዓት ከምኡውን መንፈሳዊ ስልጣን ልዑል ርእሰ ትሕድርታዊ ስርዓት ዘለዎ ኣከያይዳ ዝኽተሉ እዮም። ብፁዕ ወቅዱስ ፓትርያርክ በርቶሎሜዎስ ነቲ ብፁዕ ሊቀ ጳጳሳት ሓዚም ናብ ክርስትያናዊ ሓድነት ዝመርሕ መንገዲ ንምኽፋት ዝዓለመ ተበግሶ ንቕድሚት ከሰግሙ ዘቕረብዎ ሕቶ ሓንጎፋ ኢሎም ከም እተቐበልዎን ንተሳተፍቲ እቲ ንግደት ሃዋርያዊ ቡራኬኦም ክህብዎም ከም ዝፈቐዱን ይገልጹ። ደብረ ኣቶስ ወትሩ ብቅድስና ሃብታም ዝኾነ ስፍራ እዩ። ኣባኡ ኸኣ ብዙሓት ቅዱሳን እንተላይ ቅዱስ ጎርጎሬዎስ ፓላማስ ናይ መበል 14 ክፍለ ዘመን ከምኡውን ቅዱስ ኣሬታ ናይ ሻድሻይ ክፍለ ዘመን ይርከብዎም። ቅዱስ ኣሬታ ኸኣ ሓደ ካብቶም ኣብ ሓውሲ ደሴት ዓረብ ንካቶሊካውያንን ኦርቶዶክሳውያንን ከም ጠበቓ ኣብያተ ክርስቲያናቶም ኮይኑ ዝፍለጥ ቅዱስ እዩ።
1: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።